0: አደለ እንዲሁም ኮሚቴው ስለነታ በላ መሐመድ አብዱልቃድር ትይምቱ ወጀንግና አስተንካስለኒ አባዲጃ አባኪዳ አከነ ኮሚቴው ስለነታ በላ መሐመድ አብዱልቃድር አባያ ታባዳ አንቺው አከነን እንካስ ዋህደ መጥቀታ አባዲጃ አልመን ጎነስ ደጃሊ እንደ ቢሳኒ ቻይ ነሱ ቁዳተን አከ ዛሪካ ጅደይ ዶኒ ፈርዳ ሀርከ ካስሚንቲ ኮሚቴው ስለነታ በላ መሐመድ አብዱልቃድር ያደ ካሮን ዳና ዋንዳ እንካስ አስስከ ዱንያ ዳ እንካስዋ አጃርናም እንዳ እቁዳና አላኪን ታሩ ንቀፋ ንቀፋ ንትና ዋንዳ ተአመድ ገለው ስቱና ሰቆቱ ድኪናም ፓደጃ እንዳ አከተፍትና ዳዳ ኒቀ በያኒ ተካስሮንቺ ተካሪ እንካስዋን ጃርናም ድኮሚቲ ስከወ እንካስዋን ብስከቱ ንቀስከ ዱንያ አቡነ ተበያ አነ ሺሜ ሲ እንካስዋ አነም ፓደጃ ስባድ ሀድን ክል ዶንም ኮሊያ ትብያ ጉድንካ ቡሉ sa'annan ya abu yake a bangaren gwamnati wajen sai ido ganin cewa dukkan yankunan take yi ya tafi daidai domin ya haɓaka harkar kasuwanci a jihar nan alhaji aminu abubakar sabon ko sabon mutashin ɗan kasuwa da ke sai da kayan bukatu na yau da kullum a kasuwar mu da lawan ya yi fushin aiki kan yankunan gwamnati da gina kasuwanni da kuma bayar da ranci domin bunƙasa harkar kasuwanci a nan jihar.
1: So magana na kasuwanci da